ትብል ቀሎት ወዴት ትኣትብር ኣሳድር ኣሳድር ዓለም ክሕላለ ምዛን ሓያት ብሬንካ ብሓብረ ይታስኖም ሕጁማ ተታለ ይታስኖም ሕጁማ ተታለ ሓየት እንተወት